ነው መቤቴ በእውነተኛነትሽ ያንቺን ትልቅነት መቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው ጸግዬ መቤቴ ባጫወትሽ ነው በእውነተኛነትሽ መቤቴ

በሕይወት እያለሽ እመቤቴ ነበር። አሁንም ወደ ሰማይ ከሄድሽ በኋላ እመቤቴ ነሽ። ከአራት ወር በኋላ ነሐሴ 16 2008 ወደ ሰማይ ከሄድሽ 32 ዓመት ሆኖሻል። ይህን ሁሉ ዓመት ፎቶግራፍሽን

የሚናገርበት ሰው እንዴት ይወዳታል እንዲለኝ አይደል ግን ይሄን መደበቅ ስላልቻልኩ ነው ሁልጊዜ ቶሎ እንዲመሽ ፈልጋለሁ ቶሎ ሌላ ምክንያት የለም ፎቶግራፊን አልጋ ላይ ነው ፍቼው ስምሽ ሞታ ቶሎ በሚመሽበት ጊዜ ቅፍ አድርጌ ፎቶግራፊን እንዳለሽ እንደ ድሮ የመቤቴ እመቤት እመቤት እመቤት ነሽ እና ባንቺ እኮራለሁ ከልብ እና አይዞሽ በቅርብ እንገናኛለን ና ክብራን የንዘፈን ምናቀርበው በጣም እድለኞች ለሆናችሁ ፍቅረኞቻችሁ አብረው በሕይወት ላሉ እና ለታደላችሁ ይህንን እግዚአብሔር ስጦታ ተቀብላችሁ ፍቅረኞቻችሁን እርት አንድ ባንድ በማግኘታችሁ ደስ ብሏችሁ

ሌላ ደግሞ ከዚህ የበለጠ የሚያስደስት የለም። ሌሎቻችን ፍቅረኞቻችን ያለፉብን ተጽናንተን ተጽናንተን ጸሎት በማድረግ ሁልጊዜ በአእምሯችን ሁልጊዜ በማሰብ ልክ እንዳርሉ አርገን መውደድ እንችላለን። እና በጥሞና ስለሰማችሁ በጣም እናመሰግናለን።